ተረዲኡካ ግን እቲ በኻልኦ ዝተጻሕፈ ብሓንጎልካ ክትቅይሮን ከተመሓይሾን ትኽእል ኢኻ። ብመጥባሕቲ እንተደይ ኮይኑ ኣፍንጫኻ፣ ዓይንኻ ወይድነው ካልእ ሰውነት ኣካልካ ብመጥባሕቲ ክትቀያይሮ ትኽእል ኢኻ። እሱ ድማ ጽቡቕ ከማ ናይ ክመፅእ ንኽእል እዩ። ኣተሓሳስባኻ ግን ማንማ የድልየካን እዩ። ንስኻ በዕልኻ እንተደይ ኮንካ ክትቅይሮ። መብዛሕትኡ ሰብ ግን ሕማቕ እንዳሓሰበት ጽቡቕ ጽበይ ነገራት ብኽፉእ እናረኣዮም ሲ ጽቡቕ ጽበይ እዋ ስምዑ ንዶ ሰበረ ዘርኢካስ ዓተራ ይትረክብ ኒኻ፣ ማሻላ ዘርኢካስ ዕፉና ይትረክብ ኒኻ፣ ለሚን ዘርኢካ ራንሽ ይትረክብ ኒኻ፣ እቲ ድዘራእካያ ኻ ትረክብ። ስለዚ እቲ ዘርኢ ቀይሮ፣ እቲ ፍረ ቀይሮ፣ እቲ ውፅኢት ድማ ክመፅ እዩ። ኣተሓሳስባኻ ነቲ ተኣምኖ ጸልዎ። ክትኣምን ትኾንካስ ነቲ ተኣምኖ ክትሓስብ ኣለካ። ቅድም ብዛዕብኡ እቲ ዝኣመንካይ ኸ ንባህርኻ ጸልዎ። ባህርኻ ተመሊሱ ኸ ነቲ ተግባርካ፣ ተግባርካ ድማ ነቲ ውፅኢቱ። ስለዚ ውፅኢቱ ክትቀይር ትኾንካ ቀጥታ ኣብ ኣተሓሳስባ ኸይድ። ንመዓልቲ ካብ 6-80,000 ጊዜ ኢና ንሓስብ። ህይወትካ ክትልውጥ እንታይ ትሓስብ ብሕሰብ? ስምዒትካ ክትቆፃፀር ትኾንካ ኣተሓሳስባኻ ቀይር። ንምንታይ ኣደ ናይ ስምዒትካ ኣተሓሳስባኻ እዩ። ጥዒት ደ እንተኮይና ጥዑ ውላድ ኣለዋ። ጥዑይ ሓላፊ ትኾይኑ ጥዑይ ስራሕተኛ ኣለዎ። ስለዚ ኣተሓሳስባኻ ቀይሮ። ንምንታይ ንስኻ ፀሓፋ ኢኻ፣ ንስኻ ተዋሳኣ ኢኻ፣ ንስኻ ደራሳ ኢኻ፣ ንስኻ ነበራ ኢኻ። ናይ መን ናትካ? እዛ ህይወትካ እዚኣ እኮ ኸልእ ኣይኮነን ክነብረልካ ተዋሂባትካ። ንስኻ ኢኻ ትነብረላ እሞ ኸመይ ትዋሳእ ናትካ ጉዳይ እዩ። ህይወት ዝገርመኩም ከም ቪድዮ ካሴት ኣይትምለስን እያ። ሓንሳብ ተኸይዳ ከይዳ እያ። ስለ ዘላትካ ሕጀ ገለ ሰብ ኣብ ሕሉፍ ጥራይ ይነብር፣ ገለ እውን ኣብ መጻኢ። ናይ ሕሉፍ ኣይትምሃር ኣይኮነን፣ ናይ መጻኢ መደብ ኣይተውፅእ ኣይኮነን ኣባህላና። ግን ሕጂ ንበር። ሕጂ ክትነብር ተኾንካ ኸ እቲ ተሓስቦ ሕሰበሉ። ምክንያቱ ህይወት ብምርጫ ዝተመልአት እያ። ገረብ እኮ ብርቱዕ ንፋስ ተመፂኡ ከማኻ ዕድል ስለ ዘይተዋህባ ክትጎይ ክትገይሽ ስለ ዘይትኽእል ዘለዋ ምርጫ ነቲ ዝመፀ ብርቱዕ ንፋስ በጢላ እያ ትሕልፎ። ጨራሩ ረጋቢት ኣዕዋፍ ሰማይ ከ ክረምትን ሓጋይን ክለዋወጥ ከሎ በረድ ክመፅእ ከሎ ኣብ ሓደ ቦታ ኸዳ ካብ ሰሜን ንደቡብ መገደም ፍሉጥ እዩ። ኣብ ግዜ ክረምቲ በይ ፀንሓ፣ ኣብ ግዜ ሓጋይ ይፀንሓ። ወዲ ሰብ ግን 360 ዲግሪ ብኽቢ ንላዕሊ ንታሕቲ ከም ድላዩ ኣብ ድላዩ ክኽይዝ ዝኽእል ሓንጎል ኣለዎ። ዘጉየካ ግን ዘለና ዓቕሚ ዘይምፍላጥ ትሕቲ 10% ኢና ንጥቀመሉ። በጃኹም ልዕሊ 9% ዝኸውን ዓቕሚ ኮለና ዘይተጠቐምናሉ። እዚ ግን ከምቲ ጭዋዳታትና እንተ ደኣ ትሬን ጌርናዮ ኣለማቢድናዮ ቀላፅምና ሰውነትና ዝተኻኸል ዝድልድል ዝሕይል ኣእምሮና እውን ሜንታል ትሬኒንግ ዝበሃል ኣሎ። ናይ ኣእምሮ ምልምማድ እንተ ለማሚትካዮ ሓያል ትኩር መስተምዓሊ ትኸውን።

0: ኣብዚ ግዜ እዚ ብዙሕ ሰብ ሓቢሩ ምንባር ከቢድዎ ኣሎ። ኣብ ዕርክነት፣ ኣብ ፍቕሪ፣ ዋላ እውን ኣብ ሓዳር ዘሎ ካብ ቀደም ንላዕሊ ሕጂ ኸፊእዎ ኣሎ። ተኸራሪዩ ኣሎ፣ ተናፋፊሑ ኣሎ፣ ተሳላችዩ፣ ተማናኒ እዩ ዘሎ። ነዚ ክዕሪ ዝኽእልን
1: ኦፍ ኮርስ ሮቤል ኪዳነ ካብቲ ኣገዳሲ ላይፍ ኮች ብዛዕባ ሂወት ዕግበት ኣብ ሂወት መን ምዃን ካብ ምፍላጥ ተፈላለየ መንገዲ ይገልፆ እዩ። ንፋክት መብዛሕትቱ ዝገልፆ ናይ ብሓቂ ነብስና ተፈትሽና ናይ ብሓቂ ነፃ ክንከውን ዝግባአና ነብስና ኢና። ንሰብ ጊልካ ክትነብር የብልካን ነብስኻ ትሕጎስ ኣለካ ተፅቢትካን ክውንነትን በበይኑ ንዝብል ብዝበለፀ ትንታና ዘለዎ ብዚ እዋን ስ ብፍላይ ኣብ ሕብረተሰብና ዘሎ ገጢምና ዘሎ ተፈላለየ ሞታብ ከባቢና ብሂወትና ኮሚኒቲና ማለት እዩ ብሓፈሽ ቁርትለይ ነብስና ዚታት ክንሰምዕ ኮነና ቢ ሪማይንደር ኮነና እዩ ሰብ ኢና ክንከይድ ኢና ፅባሕ እውን እንታይ ክንገብር ኣለና ሕጂ ስካብ ክንደይ ኮንትሮል ኣለና ብሂወትና ቁፅፅር ኣለና ብሂወትና ንዝብል ብዝበለፀ ኩሉ ግዜ ካብ ግዜ ናብ ግዜ ክንዝክሮ ዘለና እዩ። እዚ ከዓ ንድሕር ሞር ተማሂርና ፈሊጥና ጥራሕና ከዓ ኣብቲ ሂወትና ምዕባለታት ብከመይ ንቕበሎ ፀገማት ክገጥሙ ከሎ እውን ክንኣልዮ ንኽእል ማለት እዩ ካብ ብዝተፈላለየ ብደይ ፍልጠት ካብ ተኣልዮ ማለት እዩ። ምዝፈለጠ ናይ ሳልሰይቲ ክፋል መስ ዘሎ ሰንበት ከቕርበልኩም ናይ ሮቤል ኪዳነ በዚ ጋጣሚ እዚ እውን ኣፍኮርስ ንሪማይንደር ናይ ሎም ፅባሕ ዘሎ ቅርቢ ስነስርዓት ናይ ፊዩርናል ማለት እዩ ናይ ዮርክቤል ነናድ ክልተ ቆልዑትና ጓልን ወድን ናብ ዝሓለፈ ሰሙን እንዳሓለፉ ናይ ፊዩርናል ሰርቪስ ኣብ 238 ኣፍኮርስ 8 ስትሪት ናይ ፊዩርናል ሰርቪስ ኣሎ ሰንት ማይክል ቸርች ማለት እዩ። እዚ ኣብ 8 ስትሪት ኖርዝ ኢስት 238 ሰዓት 10 ኮሙን ቤሪያል ኣ 12 ኦክሎክ ፋዱስ ማለት እዩ ራኪቪው ጋርደን ኦፍ ፒስ ሴሜትሪ 243208 ጋርደን ሮድ ኮም ሪሰፕሽን ኣብ ኤድመንተን ትሬል ክኾን ኣሎ 1916 ኤ ተርዝ ኣቨኒ ኖርዝ ኢስት በይ ነምበር 8 ኦፍ ኮርስ ፓርኪን ብዙሕ ስለ ዘይብሉ ጥንቃቐ ክድልየኩም እዩ ብእዋኑ ንሕበፂኹም ሰዓት 1:15 ንኸውን ኣሎ። እዚ መስል ኣፍኮርስ ፅናዓትካ ብንብል ቤተሰብ ብዙሓት እዮም ኣብ ዝሓለፈ ሰሙን ኣቢሎምና ብሽም ሬድዮ ካልግሪ ፅናዓትካ ብንብሉ ቤተሰብ ቀፂሉ ናይ ኣይዝያ ካፌ ትበሃል ሓለፍትና ኣፍኮርስ ትፈልጥዋ ትኸምኩም ኣጉሎና ድተኸፈተት ኣብ ክንግዝንተን ሕጂ እውን ካልእ ኣይዝያ ትብል ኣይትን ኩርትለይ መዘከርታ ዘለዋ ሽምያ ንሳተርደይ ኣብ ሜ 16 ሰዓት 8 ስጋብ ሰዓት ናይ ንጎ 8 ስጋብ ሰዓት 8 ድሕሪ ናይ ምሸት ማለት እዩ ነፃ ኮፊ ኣለዋ ሓፍትና ያ ኣይሰያ ኮፊ ትብል እቲ ቦታ ከዓ ሓደ ባዶ ሓደ 19 ስትሪት ኖርዝ ኢስ ትኸውን ኣሎ። ንኩላትኩም ኣሕዋት ነቲ ናይ ድኽፈትሉ መዓልቲ መፂኢኹም ኮፊ ክትጥዕሙ ማ ብክብሪ ትዕድመኩም። ብዝተረፈ ነዚ መደብ ጥምፃመይ ሃፒ ማዘርስ ደይ እንዳበልኩ ንኩላትክን ኣዴታት ሃፒ ማዘርስ ደይ ንኩላትኩም ኣደን ሓፍትን ንኮታስ ዘለኩም ናይ ብሓቂ ዕምባባ ዲኹም ዋላ ደውልኩም ዲኹም ሃፒ ማዘርስ ደይ ክትብሉ ብኣብ ወገን ላበወኩም ነዚ መደም ክታልኩም ናመስኩንኩ ኣብ ዝመ ዘሎ ሰንበስካብ ንራኸብ ሰላም መዓልቲ ይምነ ኢልኩም